0: ሲያረግጠው ደርሷል። ተቀበል።
1: ቅጠል አንድሮሜዳ የማረፊያ ፕሮቶኮል ጀምረናል። ተቀበል።
0: አንድሮሜዳ ረግጠው ዝግጁ ነን። ተቀበል።